አንጀት ትበላለህ ምንድነው ልጃቸው አንጀት ትበላለህ ምንድነው ልጃቸው አረ መላመላመላመላ እቴመላ ይከረስ ለፍቅር አረ መላበለኝ መላመላ አቴመላ በለኝ መላመላ ተኝ ይችላል ተኛ መላመላ መባነኑ ባሰኝ መላመላ ከማናም ሽችነው ናንተ ደግሞ መትቀሰቀሰኝ መላመላ